ያለበት አስተ የለም ብሎ ከተገረፈ ስቅለት ያዝኑለታል ይራሩለታል መስሎት አስገረፈው እስኪታይ ድረስ አጥንት ገርፎ መስቀል